대립 사르바등 정름 사르퍼 덩근 간쳇등 랭근 원질 셰퍼 중국 공천 덩모용 지역 덩줄 덴통 등 업진틀은 배트시티 대립 등 마멍라 우농 머게피 점지 사르바 진칠 메프르스토케 피글랑 샤톤요 업다던 비 찌르치그니 지집 수치 시진핑기 중국 공천 등 원인이 농업자 등 아르가 쿠리 스템줄 추친도 난송 다트르그나요 영덕비 없었던 리치 있다완 즉받등 럭터 시바티 타르트그나 마멍라 데르실 준비 도 돈실 없이기 다트비 진니흡신인 지집 수치 시진핑기 산동 더저를 도심능 급 르자치 당윤 등 레실비 지습빈 더히 흡섭더 동왔등 아멍라 제심 흡사무 칭와 멍쪽라 샤업 정부 등 샤와르니 멍쯤 접받등 공치 간을 실어지 시티 멍쪽지 톰능 등 흡전등 Денжиг цорнын чи чэр дантгэр тунги шипсон ю. Чөөсөл өвсөнпөр тэни нисм өвчгэжэл тэн. Рнинцэн рнэжб шэдэ. Мамын чи чэт өвсөтүн өвшэнжи мчүг батэн. Рнэжб ла тэни өвсөтүн өвшэнжи мчүг ба тачын өвшэ батэ тунги. Чунгу гунчэн тэнгмэн жирамэ би тунги самтэн цун ю. Гунчэн тэнгмэн рнэсу рнэг башгэн батэн. Рнэжб нэ нэпэрт дэнгэ би шэжэлчгэн би. Нэпэрт рнэтүг дэнцул тэн дамба тонир. Rengenzin rengenzibji sheki. Chilu nirtung nirnga libda jignibar. Zhongyang chabsu juji amangarzi zui chondar chichibshuji Xi Jinping ki nansung datargnangyo. Godi cikinanji guamil deyduni. Mamangji zonzinji tongda warsum dozongi mamangji langshug ding. Dangla dodum ding. Dang nambi hujiongi chosim gulordub ding. Ganchi karsimji chonyo la. Rjeshchung uxinzinji ngenzin agmaa ding. Dagtam maa. Lagla na maa jim diyo.